0: እንደምን አመሻችኋል አድማጮቻችን። የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ጀምረናል። በዛሬው ፕሮግራማችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ በቁጥጥር ስር ስለመዋላቸው
1: ትናንት ማታ 2 ሰዓት አካባቢ አንኳኩ። ክፈቱ አሉን። ምን ፈልጋችሁ ነው አልናቸው። ህጋዊ ሰዎች ነን ክፈቱ ብለው ጮሁ።
0: ዛሬ ጠዋት በልምምድ ላይ ሳለች ህይወቷ ስላለፈው አትሌት የብርጎል
2: ያው 9-10 በኪሎ ሜትር ማለት እንደዋክ ነው እርምጃ ማለት ነው። እንደዛ ስታደርግ ወደቀች ነው የሚሉን እዛ የነበሩ ልጆች።
0: ኢትዮጵያና አሜሪካ ስለተፈራረሙት ስምምነትም ዘገባ ይዘናል። እንድትከታተሉን ግብዣችን ነው። የኢትዮጵያ ልዑክ ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ጋር መነጋገሩ ተገለጸ። ወደ ዋሽንግተን የተጓዙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትም ተፈራርመዋል። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውቋል። በስምምነቱ ላይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ኢትዮጵያን በመወከል በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካዊ ጉዳዮች ምክትል ሚኒስትር አሊሰን ሁከር ደግሞ ዋሽንግተንን ወክለው ፊርማቸውን አኖረዋል። በዚህ ስምምነት የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን የውጭ ጉዳይ ሚኒስቴር ገልጿል። ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል መሆኑም ተገልጿል። ምክክሩ በየአመቱ አንዴ አዲስ አበባ ሌላ ጊዜ ደግሞ ዋሽንግተን ውስጥ እንደሚካሄድ የውጭ ጉዳይ ሚኒስቴር ገልጿል። የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም መግለጫው አስረድቷል። ምክክሩ ከሚደረግባቸው 3 ቁልፍ ጉዳዮች አንደኛው የመከላከያና የጸጥታ ትብብር ነው። ይህም የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎን ማጠናከርን የሚመለከት ነው ተብሏል። ሁለተኛው ደግሞ ቀጠናዊ ሰላምና መረጋጋትን የሚመለከት ሲሆን የጋራ ጥቅምን እንዲሁም ቀጠናዊ ሰላምንና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን እንደሚያካትት ተገልጿል። ሶስተኛው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን የሚይዝ ነው። ይህም በሁለቱ ሀገራት መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድን ማስፋትን የሚመለከት ነው። ዋሽንግተንን በመወከል ፊርማቸውን ያኖሩት በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር በኤክስ ገጻቸው ባሰፈሩት ጽሑፍ ከኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉንም ገልጸዋል። አማካሪው ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብም ገንቢ ውይይቶች ተደርገዋል ብለዋል። ከዚህም በተጨማሪ ሁለቱ ሀገራት የእርስ በርስ ጦርነት ውስጥ ባለችው ሱዳን ሰብአዊ ተኩስ አቁም ስምምነትን ለማመቻቸትና ዘላቂ ሰላም እንዲሳካ የሚደረጉ ዓለም አቀፍ ጥረቶችን በተመለከተም ተወያይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከዶክተር ጌዲዮን ጋር በነበራቸው ውይይት ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማንሳታቸውን መስሪያ ቤታቸው አስታውቋል። ማርኮ ሩቢዮ ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተነጋገሩበት ወቅትም ኢትዮጵያ ለቀጠናው ደህንነት ስላላት ሚና መነሳቱን የመስሪያ ቤታቸው መግለጫም አመልክቷል። ጠቅላይ ሚኒስትር አብይና ሩቢዮ ስለ ቀጠናዊ መረጋጋትና ጸረ ሽብር ትብብር እንዲሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባት መነጋገራቸው ተገልጿል። የኢትዮጵያ ልዑክና የአሜሪካ ባለስልጣናት በእነዚህ ርዕሰ ጉዳዮች ላይ ያደረጉት ውይይት ዝርዝር አልተገለጸም። ሁለቱ ሀገራት ስምምነቱን የተፈራረሙትና በቀጠናው ጉዳዮች ላይ ውይይት ያደረጉት አሜሪካ ከአዲስ አበባ ጋር ውጥረት ውስጥ ያለችው ኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ ከተዘገበ በኋላ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይ በቁጥጥር ስር መዋላቸው ተሰማ። የፕሬስ ኃላፊው ስር የተሰማው በህወሓትና በጊዜያዊ አስተዳደሩ መካከል ያለው ውጥረት ባየለበት ወቅት ነው። ዝርዝራለን።
3: የፕሬስ ኃላፊው በቁጥጥር ስር የዋሉት ትላንት ምሽት 2 ሰዓት አካባቢ መሆኑን ቢቢሲ ከቤተሰቦቻቸው ማረጋገጥ ችሏል። በመቀለ ከተማ ሀድነት ክፍለ ከተማ ፖሊስ ጣቢያ ታስረው የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የፕሬስ ኃላፊ በቁጥጥር ስር የዋሉት በፍርድ ቤት ትዕዛዝ መሰረት መሆኑም ተነግሯል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ የጀመረ ሲሆን ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን በመግለጽ ድርጊቱን መኮነናቸው አይዘነጋም። ትናንት ምሽት የፕሬስ ኃላፊው በቁጥጥር ስር ያሉት በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን ፖሊስ አስታውቋል። ነገር ግን ኃላፊው በቁጥጥር ስር ያሉት በግል የማህበራዊ ሚዲያ ገጻቸው ባጋሩት መረጃ ይሁን ወይም በጊዜ አስተዳደሩ ገጽ ላይ በወጣ መረጃ ለጊዜው ታወቀ ነገር የለም። ፖሊስ አጋርተውታል ስለተባለው መረጃ ይዘትም በይፋ ያለው ነገር የለም። ነገር ግን የተመሰረተባቸው ክስ በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደሆነ የፖሊስ ሰነድ ያመለክታል። የዶክተር ገብሩ ካሳይ ባለቤት ወይዘሮ ወርቃለም አረጋው ባለቤታቸው ትናንት ምሽት የማሰሪያ ትዕዛዝ እንኳን ባልያዙ አራት ሰዎች መወሰዳቸውን ለቢቢሲ እንዲህ አስረድተዋል።
1: ትናንት ማታ 2 ሰዓት አካባቢ አንኳኩ። ክፈቱአሉን ምን ፈልጋችሁ ነው አልናቸው። ህጋዊ ሰዎች ነን ክፈቱ ብለው ጮሁ። ይዘውት የመጡት ወረቀት ግን የለም። ከአራቱ አንድ ፖሊስ ብቻ የሐድነት ክፍለ ከተማ መታወቂያ ነበረው። ክላሽ የታጠቀው አንዱ ብቻ የፖሊስ ደንብ ልብስ መልበሱን ተመልክቻለሁ። መኖሪያ ቤታችን በተለምዶ ዲያስፖራ አዲስ ዓለም በሚባል ሰፈር ነው። በትክክል ምን እንደፈለጉ ሊነግሩን አልቻሉም። ከገቡ በኋላ ባለቤቴን ቀጥል ብለው ከግቢው ወደ ቤት ገፍተው አስገቡት። እኛንም ዞር በሉ ይያሉ እየገፍታተሩን ነበር። እሱንም ወደ ቤት ይዘውት ገቡና እንዳለ ቤታችንን ትርምስምስ አድርገው በርብረው ፈተሹ። እኔን አንደኛው ፖሊስ ያዘኝ። ሶስቱ ግን ከባለቤቴ ጋር ውስጥ ነበሩ።
3: አስተያየታቸውን የሰጡ አንድ ስማቸው እንዳይገለጽ የጠየቁ ሌላ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር ያዋለው በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን እንደነገሯቸው ለቢቢሲ አረጋግጧል። ከቅርብ ቀናት ወዲህ በማህበራዊ ሚዲያ ላይ በጊዜ አስተዳደሩና በፕሬስ ኃላፊው ላይ ህወሓት የተለያዩ እርምጃዎችን እንዲወስድ የሚቀሰቅሱ ጽሑፎች ሲጋሩ ነበር። ቢቢሲ የፕሬስ ኃላፊው ዶክተር ገብሮ ካህሳይ በሐድነት ክፍለ ከተማ ፖሊስ ጣቢያ መታሰራቸውና ረቡዕ ዕለት ፍርድ ቤት እንደሚቀርቡ ማረጋገጥ ችሏል። ዶክተር ገብሩ ከዚህ ቀደም በትግራይ ኤፍኤም 104 የሬዲዮ ጣቢያ ኃላፊ እንዲሁም የህዝብ ግንኙነት ምክትል ኃላፊ በመሆን ሰርተዋል። የዶክተር ገብሩ ባለቤት ወይዘሮ ወርቃለም ትናንት ምሽት ባለቤታቸው በጸጥታ ኃይሎች ሲወሰዱ በልጆቻቸው ፊት እንደነበረና ለምን እንደተወሰዱ እስካሁንም መረጃ የሰጣቸው አካል እንደሌለ ነው ለቢቢሲ የተናገሩት።
4: እኔ
1: ምንም የማውቀው ተአምር የለም። አሁን በሐድነት ክፍለ ከተማ ፖሊስ ጣቢያ ታስሮ ይገኛል። እዚያ እንደወሰዱት ዛሬ ነው ያወቅኩት። ትናንት ሊያናግሩኝም አልቻሉም ነበር። ምን አጥፍቶ ነው የፈለጋችሁት ስላቸው እንጃባትሽ ብለው ሲሰድቡኝ ነበር። ሶስት ልጆች አሉን። ትናንት በፈጠሩት ግርግር ምክንያት ልጆቻችን ተደናግጠው ነበር። ቀኑን ሙሉ ተረብሸው ነው ያሉት። ትምህርት ቤትም አልሄዱም። ትናንት ሲሰድቡኝ ሲገፈታትሩኝ በልጆቼ ፊት ነበር። ለምን እንዳሰሩት ማወቅ ፈልጋለሁ።
3: የፌደራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ መርጧል። ከስድስት ዓመት በፊት በተደረገውና የፌደራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ስብሰባዎችን ማድረግም ጀምሯል። በክልሉ አዲስ ርዕሰ መስተዳድር ተሾሞ የፌደራል መንግስት ለአንድ አመት ስልጣናቸውን ያራዘመላቸው ሌተናል ጄኔራል ታደሰ ወረደ በመሪነት ስፍራቸው እንዳሉ ነው። ይህም በትግራይ ክልል ውስጥ በሌተናል ጄኔራል ታደሰ በሚመራ በፌደራል መንግስት እውቅና ያለው ጊዜ አስተዳደርና በዶክተር ደብረጽዮን የሚመራ ሌላ አስተዳደር እንዲፈጠር ምክንያት ሆኗል። የህወሓት መሪዎች እንዲፈርስ የተደረገውን ምክር ቤት መልሰው በመሰብሰብ ፕሬዝዳንት መምረጣቸውን በተመለከተ የፌደራል መንግስት ካሁን በይፋ ያለው ነገር የለም።
0: አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስልጣናቸውን እንደማይለቁ አስታወቁ። ፕሬዝዳንቱ ይህን ያሉት ከቤታቸው የተዘረፈውን 580,000 ዶላር ገንዘብ ተከትሎ በፍርድ ቤት እንዲከሰሱ ጫና በበረታበት ወቅት ነው። ትራምፕ በኢራን ላይ መጠነ ሰፊ ጥቃት በድጋሜ ለመክፈት ማሰባቸው ተዘገበ። ሲኤንኤን ምንጮቹን ጠቅሶ እንደዘገበው ትራምፕ ኢራናውያን ድርድሩን ያዙበት መንገድ አስቆጥቷቸዋል። የቱርክ የውጭ ጉዳይ ሚኒስትር ሆርሙዝን እንደ የጦር መሳሪያ መጠቀም እንደማይገባ አስጠነቀቁ። ሃካን ፊዳን ይህን ያሉት ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። አሜሪካ የኢራንን ነዳጅ ለቻይና ሸጠዋል በተባለው 12 ግለሰቦችና ተቋማት ላይ ማዕቀብ ጣለች። ማዕቀቡን የጣለችው ከነዳጅ ሽያጭ የሚገኘው ገቢ ለጦር መሳሪያ ምርትና ኢራንን ለሚደግፉ የውጭ ሀገራት ቡድኖች እንደሚውል በመግለጽ ነው። ዜናዎቹ እነዚህ ናቸው። አትሌት የብርጓል መለሰ ዛሬ ጧት አዲስ አበባ በሚገኘው ጃንሜዳ በልምምድ ላይ ያለች በድንገት ህይወቷ አለፈ። በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ሉፍ ለቢቢሲ ተናግረዋል።
2: ኦታዋ ማራቶን እየተዘጋጀች ነበር። የእግር ስሜት ነበራት። ኦልሞስት ይዛሬ 3 ቀን 4 ቀን ነው ከውድድሩ በቃ ይቅርብሽ ቅሬታ ብለን ውድድሩን ሰርዛ ነበር። ዛሬ ጧት ጃንሜዳ ትሬኒንግ ዝም ብላ ለማማማቅ ጆግ ለማድረግ ወጣ። በኪሎ ሜትር 9 ወይ 10 ይሆናል ፔስ ስትሄድ የነበረችው ነው ያሉኝ። እዛ ነው በድንገት የወደቀችው። እና ሆስፒታል ሳትደርስ ነው ሰውነቷም በረዶ ሆኖ ቀዘቀዘ የሚሉን እዛ አረፈች።
0: ከውድድር እንደወጣች እንዳልቻለች አሳውቃለች ብለውኛል። እና ልምምዱን አላቋረጠችም ነበር ማለት ነው?
2: አይ ትቷለች። ያው ህመም ስሜት ስላላት ትቷለች። ግን ዛሬ ከባለቤቷ ዝም ብላ ነበር የወጣችው። ካልሄድኩ ብላኝ ነው በጉልበት በኃይል ነው ዝም ብላ የወጣችው ነው የሚለው እሱ። ተይ ቅርብሽ እረፍት አድርጊ ተብላ እምቢ ብላ ነው ዝም ብላ የወጣችው። በኃይል ነው የወጣችው ነው የሚለን። ግን መታ ደግሞ እሱ ኖርማል ትሬኒንግ ነው የሰራ። እሷ ግን ኖርማል ያው 9-10 በኪሎ ሜትር ማለት እንደ ወክ ነው እርምጃ ማለት ነው። እንደዛ ስታደርግ ወደቀች ነው የሚሉን እዛ የነበሩ ልጆች። ስትወድቅ ቀጥታ ወዲያውን ወደ የካቲት 12 ሆስፒታል ነው የወሰዷት እና ያው እዛው ነው አርፍ ፋንትን ያለች።
0: ከዚህ በፊት ያጋጠሟት ሌሎች የጤና እክሎች ነበሩ?
2: እንግዲህ ከዛሬ አመት ነው የጀመረው። የዛሬ አመት ባርሴሎና ማራቶን 2ኛ ነበር የወጣችው። ከዛ ውድድር መልስ በግል ትሬኒንግ ሪከቨሪ በምታደርግበት ወቅት ድንገተኛ ዝም ብሎ የመጣል ነገር ጀምሯት ነበር እና ብዙ ጊዜ አሁን ወደ 8 ወር የሚሆን ህክምና ክትትል ላይ ነበረች ከባርሴሎና በኋላ ያለው ማለት ነው። ከ2025 ማርች በኋላ ማለት ነው። ብዙ

0: የልብ ሕክምናዎች ቼክ አድርጋለች በተለያዩ ሆስፒታሎች። ምንም ጤነኛ ናት ነው የሚሉት። የልብ የነርቭ ሙሉ ቼክ አፖችን አድርጋ ጤነኛ ናት ነው የምትባለው። ግን ያው ትሬኒንግ በምታሟሙቅበት ጊዜ ትወድቃለች። ራሷን ታጣና ትወድቅና ለሶስት ደቂቃ ለአንድ ደቂቃ እስከ አምስት ደቂቃ የሚሆን አንዳንዴ ራሷን አታውቅም። የሆነ የልብ ምቷ በጣም ይጨምራል። አንገቷ አካባቢ የሚታይ አንዳንዴ ዳብል ምትም የሚመጣበት ወቅት ነበር። በየጸበሉም ስትንከራተት ነበር።
1: አሁን በምን ምክንያት ህይወቷ እንዳለፈ ታውቋል? በምን ምክንያት
0: አልታወቀም። ምርመራ ላይ ነው እስካሁን።
1: የብርጓል ከዚህ በፊት በተካሄዱ ውድድሮች ላይ ሜዳሊያዎችን ለኢትዮጵያ ያስገኘች አትሌት ናት። ግን ለረጅም ጊዜም እንዲህ በውድድር ላይ ሳትታይ ነው የቆየችውና መቼ ነበረ ወደ ውድድር ለመመለስ ወስና ልምምድ ማድረግ የጀመረችው?
0: ምንድነው መጀመሪያ ያው ህመም ላይ አስታልፋለች። ፍራስ ፍራክቸር ማለት የአጥንት መሳሳት፣ የአጥንት መሰንጠቅ አይነት ህመሞችን አሳልፋለች ሁለት ጊዜ የሚሆን። ይህንን ደግሞ በወሊድ በምናምን ብላ ነው ጊዜዋን ያሳለፈችው። አሁን ከዛ መልስ ነው ተመልሳ እንትን እያለች የነበረችው። አሁን ደግሞ ከወሊድ መልስ ነው ወደ ሴውል ማራቶን፣ በርሊን፣ ባርሴሎና ምናምኖችን እንሩጣ ነበር። አሁን ሌላ ይሄ እግር ህመም ነው ከዚህ ውድድር ያሰረዛት እንጂ ሌላ ኬዝ አልነበረም። ዛሬ ግን ድንገተኛ ነው የወደቀችው።
1: እንግዲህ በተደጋጋሚ የተለያዩ ህመሞች እያጋጠሟት ከውድድርም አቋርጣ ራሷን ቆይታለች እና በዚህ ሁኔታ ውስጥ እያለችም ወደ ውድድር ለመመለስ ስታደርግ የነበረውን ጥረት እስኪ ንገረን።
0: ታታሪ ናት፣ ዲሲፕሊን ናት፣ ጥሩ ስነ ምግባር ያላት ናት፣ ለስፖርቱ በደንብ ፍቅር ያላት ናት እና ከይህ ሁላ ህመም ችግር መከራ አሳልፋ ወደ ስፖርት የምትመለስበት ከወሊድ አንዳንድ አትሌቶች ከወሊድ በዛውም የሚጠፉበት ጊዜ ይበዛል እና ወደ ስፖርት የምትመለስበት ያው የስፖርቱ ፍቅር ስላለ ጥሩ ሩጠህ ደግሞ አገርን ወክለህ ጥሩ ውጤት ማምጣትም አይነት ፍላጎቶችም ስላሉ ነው።
1: እቅዷ ምን ነበር? ምን ነበር ማሳካት የምትፈልገው?
0: እቅዷ ወደ ዓለም ሻምፒዮኖችን ለመዘጋጀት ነበር። ጥሩ ሰዓት አምጥታ ዓለም ሻምፒዮን ሀገሯን ለመወከል ነበር የምትጠረውና ይህንን በምትዘጋጅበት ነው ውድድሮች ላይ ሄደህ ሚኒማ አምጥተህ የተሻለ ሰዓት አምጥተህ ነው ሀገር የምትወክለው ኢትዮጵያ ውስጥ። ስለዚህ ይህንን ዝግጅት በምታደርግበት ነው ይህንን አደጋ የደረሰባት።
1: አትሌት የብርጓል እንደ አውሮፓውያኑ በ2015 በኮንጎ ብራዛቪል በተካሄደ የመላው አፍሪካ ጨዋታዎች የግማሽ ማራቶን ውድድር የነሐስ ሜዳሊያ አግኝታለች። በዚህ ዓመት በቺካጎ በተካሄደ የማራቶን ውድድር የብር ሜዳሊያም አሸንፋለች። የሻንጋይ ፕራግና ዊስተን ማራቶን አሸናፊ፣ የፓሪስ ግማሽ ማራቶን ሁለት ጊዜ እንዲሁም የሊዝበን ግማሽ ማራቶን አሸናፊ ነበረች። አሜሪካ በኢራን ጦርነት እስካሁን 29 ቢሊዮን ዶላር ማውጣቷን ፔንታጎን አስታውቋል። ዝርዝር አለን።
2: አሜሪካ በኢራን በመታካይደው ጦርነት እስካሁን ድረስ 29 ቢሊዮን ዶላር ማውጣቷን የተናገሩት አንድ ከፍተኛ የፔንታጎን ባለስልጣን ናቸው። ፔንታጎን አሁን ይፋ ያደረገው የገንዘብ መጠን ባለፈው ወር ከተገመተው የ4 ቢሊዮን ዶላር ብልጫ አሳይቷል። በዚህ ወጪ የተነሳ ዲሞክራቶች ከስድስት ወር በኋላ ለሚካሄደው የአጋማሽ ምርጫ ድጋፍ እያገኙ ሲሆን ጦርነቱ የኑሮ ውድነትን አንሯል ሲሉ ጣታቸውን በሪፐብሊካኑ ፕሬዝደንት ላይ ቀስረዋል። ታዛቢዎች በምርጫው ሪፐብሊካኖች አብላጫውን የኮንግረስ ወንበር ሊያጡ ይችላሉ ሲሉ ከወዲሁ እየተነበዩ ነው። ከመከላከያ ሚኒስትሩ ፒት ሄክሴት እና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጄኔራል ዳን ኬን ጋር በመሆን ለምክር ቤት አባላት ሪፖርቱን ያቀረቡት ሃርስት የበጀትና የመከላከያ ቡድኖች በጋራ ጦርነቱ ምን ያህል እንደሚያስወጣ በቋሚነት ያሰላሉ ብለዋል። ፔንታገን በጀቱን 29 ቢሊዮን ዶላር እንዴት እንዳደረሰው በዝርዝር አልገለጸም። በመጋቢት ወር ለሮይተርስ መረጃ የሰጡ አንድ ምንጭ የትራምፕ አስተዳደር በጦርነቱ የመጀመሪያ 6 ቀናት ብቻ 11.3 ቢሊዮን ዶላር ማውጣቱን ገምተው ነበር። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ቻይና ለይፋዊ የሥራ ጉብኝት ሲያመሩ የ17 የአሜሪካ ግዙፍ ኩባንያ ኃላፊዎች አብረዋቸው እንደሚጓዙ ዋይት ሀውስ አስታውቋል። ዶናልድ ትራምፕ ከኢራን ጋር በጀመሩት ጦርነት ምክንያት አራዝመውት የነበረውን የቻይና ጉብኝታቸውን የፊታችን ሐሙስና አርብ ዕለት ያካሂዳሉ። የአሜሪካ ፕሬዚደንት በዚህ ሳምንት በቻይና

0: በሚያደርጉት ጉብኝት ወቅት አብራቸው ከመሄዱት ከፍተኛ የንግድና የቴክኖሎጂ ባለቤቶች መካከል የአፕል ስራ አስፈጻሚ ቲም እና የቴስላና SpaceX ባለቤት ኤለን መስክ እንዲሁም የሜታ Visa JP Morgan Boeing BlackRock ኩባንያ ኃላፊዎች ይገኙበታል ብሏል። ፕሬዚደንት ትራምፕ በዚህ ጉብኝታቸው ከቻይና አቻቸው ጂ ቺንፒንግ ጋር በመገናኘት ኢራንን ጨምሮ በተለያዩ ቀጠናዊና ዓለም አቀፍ ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። ከአስርት ዓመታት በኋላ አንድ የአሜሪካ ፕሬዚደንት ወደ ቻይና ይፋዊ የስራ ጉብኝት ሲያደርግ ትራምፕ የመጀመሪያው ይሆናሉ። ጉብኝቱ በተለይ በሁለቱ ሀገራት መካከል እየተካሄደ ያለውን ቀዝቃዛ የንግድ ጦርነት ያረግባል ተብሎም ተስፋ ተጥሎበታል። ትራምፕ በኢራን ነዳጅ ዘይት ላይ ጥገኛ የሆነችው ቻይናን ጦርነቱን ለማስቆም የሚያስችል ስምምነት ላይ እንዲደረስ ጫና እንድታደርግ ይጠይቃሉ ተብሎ በስፋት ይጠበቃል። ቻይና በኢራን ጦርነት ምክንያት ወደ አገሯ የምታስገባው የነዳጅ አቅርቦት በከፍተኛ ሁኔታ ይቀነሰ ሲሆን ጦርነቱ እንዲያበቃ በብርቱ ትፈልጋለች። ቻይና ከፍተኛ የሆነ የነዳጅ ክምችትና የተለያዩ የኤነርጂ አቅርቦት አማራጮች ቢኖሯትም የኢራን ነዳጅ ግን ለኢኮኖሚዋ ወሳኝ ሚና አለው። ትራምፕ በዚህ አመት መጨረሻ ላይ ጂ ቺንፒንግን በዋሽንግተን ዲሲ ተቀብለው ለማስተናገድ ቀጠሮ ይዘዋል።
1: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። የዛሬውን በዚህው አበቃን። BBC ኒውስ አማርኛ ከዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ድረ ገጻችንን እንዲሁም የፌስቡክ ገጻችንን መጎብኘትም አትዘንጉ። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ባያላችሁበት መልካም ጊዜ ይሁንላችሁ።